ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 13 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ሳን ሚጉል ኣርጀንቲና ጳጳስ ንብፁዕ ኣቡነ ማድሚያን ናኒን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ቅዱስ ኣቦና ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 13 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝለገስዎ ኣስተምህሮን ቃል ቅዱስነቶም ድሕሪ ኣስተምህሮ ትምህርተ ክርስቶስን ሓዋርያዊ ዑደት ሊቀ ጳጳሳት ጋላገር ኣብ ኬፕ ቨርድ ኣብ ታጃኪስታን ኣብ ዝካየድ ዘሎ ኣኼባ ውድብ መግብን ሕርሻን ውድብ ሕቡራት ሃገራት ናይ ቅድስቲ መንበር ቀዋሚ ተዓዛቢ ዘስምዕዎ መደረ ዝኽሪ ፈተነ ቅትለት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብዝምልከት ዝወፀ ዘገባ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 13 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልጽቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ። ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቅትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ። ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝገበርዎ ዑደት ኣብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብጥይት እተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ኣዕረጉ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ፈተነ ቅትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ ኣኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፍ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከኣ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ስጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም
ከመይ ጌርና ነታ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማሕበረሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለዓለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉጽ ዝኾነ ኣገላልጻ እዚ ባህርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጕልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተህልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እተሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለዓለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓነ ነፍሳት መልልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። ኣብ ኣደ ጐይታ ቤተ ክርስቲያን ናይ ገዛ ርእሳ ምስጢር እያ እትርኢ። እዚ ድማ ኣብኣ ኣርኣያ ናይ ድንግል እምነትን ናይ ኣደነት ፍቕርን ናይ መጻምድቲ ክዳንን ስለ ዝረኸበት ጥራይ ዘይኮነስ ልዕሊ ዅሉ ድማ ኣብቲ ንሳ ናይ ገዛ ርእሳ ብሉጽ ምስሊ ማለት ነቲ ኽትኮኖ ተጸውዓትሉ ጽውዓ ፍጹም ቅርጺ ስለ እተርኢ እዩ። ከም እንዕዘቦ ዘለና እቲ ብዛዕባ ድንግልን ኣደን ኣብ ብርሃን ኣሕዛብ እተገልጸ ሓሳባት ንቤተ ክርስቲያን ከነፍቅርን ፍጻሜታ እትመጽእ ምሉእ ብምሉእ ብኽብሪ እትፍጸምን መንግሥቲ ኣምላኽ ኣብ ውሽጣ ከነገልግልን ይምህረና። እምበኣርከስ በቲ ማርያም ድንግልን ኣደን ዝሃበትና ብሉጽ ኣርኣያ ንገዛ ርእስና ክንምርምር ንፍቀደሉ እሞ ብኣማላድነታ ኣቢልና በቲ ኻባና እንሕተቶ መልሲ ንምሃብ ክትሕግዘና ንለምና። ኣብ ቤተ ክርስቲያን ዘሎና ተሳትፎ ብትሕትናን ብንጡፍ እምነትን ድየ ዝነብር ዘለኹ ነቲ ኣምላኽ በቲ ደረት ዘይብሉ ፍቕሪ ንዘቕርበለይ ጸዋዕታ ምላሽ ንምሃብ ዝሃበኒ ኪዳናዊ ማሕበረሰብ እፈልጦ ድየ እቶም ብኣምላኽ እተዋህቡኒ ካህናት ከ እዘዞም ድየ ሕያው ክፍሊ ቤተ ክርስቲያን ከም ዝኾንኩ ኸ ኮይኑ ይስምዓኒ ድዩ። ንማርያም ከም ኣርኣያ ብልጽቲ ኣባል ቤተ ክርስቲያንን ኣደ ቤተ ክርስቲያንን ገይረ ድየ ዝርእያ እሙን ወደ መዝሙርን ወዳን ክኸውን ክትሕግዘኒ ድማ እልምና ድየ። ዝኸበርኩም ኣሕዋትን ኣሓትን እቲ ኣብ ልዕሊ ማርያም ዝወረደ ብትሕትናን ብተኣዝዞን ዝመሃረና መንፈስ ቅዱስ ነዚ ዘደንቕ ክውንነት ምሉእ ብምሉእ ክንረክብ ጸጋ ይሃበና። ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ኣዕሚቑና ምስ ነስተንትን ንድንግል ማርያም ነዚ ውህበት እዚ ክትህበና ንለምና። ፍቕሪ ቅድስተ ኣደ ኣብ ኵላትና ምእንቲ ኸዓቢ ድማ እዩ ከምኡ ድማ ይኹነልና።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጃካብ ሬዲዮ በፌስቡክን በማንበብ ሐበሬታ ቫቲካን ኒውስ ክፍልትራ አብልኩም ክትከታተሉ ከምትኽእሉ ከሞ ኦንናይ ኢሜል አድራሻና tigrino@spc.bv ኤይ ሙኻኑ ንሕብር ሪኢቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት ምልክ ቋንቋ ትግሪና ሰላምታና ናቅርብ። ናይ ልማዕለት 14 ግንቦት 2016 ዓ ም መደብ ፈኖናር ሰሪካን ጳጳሳት ልመበል 14 ልመበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ናብቲ መንበረ ጥበብ ዘመሓላለፎ መልእኽቲ ብምክንያት ዓረፍቲ ካርዲናል ትሽሪግ ሰሪካን ጳጳሳት ልመበል 14 ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ብዛዕባ መራኸቢ ብዙሓን ዝሓሊ ናይ ቅዱስ መንበር ዕላይ ቤት ፅሕፈት ሓድሽ መደባት ፈኖ መራኸቢ ብዙሓን ከም ዝወደበ ቅዱስ መንበር ንጉጅለ ልኡካነ መንግስቲ ናብ ሃገረ ቫቲካን ሽልማት ኒሻን ከም ዝሓበት ተፀውዩ ዝነበረ ናይጀርያ ወካህን ሰበኻ ካፋቻን ናፃ ከም እተለቀ ናይ ሃይቲ ጉባኤ ጳጳሳት ኣቦ መንበር ናይ ሰበኻ ኣንስ ኣቬው ሚራጓነ ጳጳስ ፒየር ኣንድሬ ዱማስ ምስ ዜና ቫቲካን ዘካይዶ ቃለ ማሕትት ርእሰ ብሔር ሕቡራት መንግስታት ኣሜሪካ ትራምፕ ኢራን ንውጥን ሰላም ኣሜሪካ ዝሃበቶ ምላሽ ዘይቅቡል እንክብል ዝሃቦም መግለፂ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈኖና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታ ናይ ብፅሕኩም እናበልና ናብ በናይ ሎሞ መደብ ፈኖና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰሪካን ጳጳሳት ልመበል 14 ንመበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ናብቲ መንበረ ጥበብ ኣብ ዘመሓላለፎ መልእኽቲ ሓቂና መንነታ ኣብ ስብእና ኢየሱስ ክርስቶስ ከም እትረክብ ኣዘኻኺሮም ሓቂ ኣብ ፍቕሪ ድማ ከም መዐቀን ስነ ትምህርትን ጓሳውን መመያ ኮይኑ ከም ዘገልግል ደጊሞም ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ኣብቲ ብናይ ፍልጠት ምብትታንን ተዛማድነትን ፍልጠት ንመጋበርያነት ብምውራድ ኣብ ዝልለ እዋናዊ ባህላዊ ኩነታት እቲ ሓቂ ብፍቕሪ ዘርእስቲ ዓዲ መልእኽቲ መዐቀን ስነ ትምህርትን ጉስነታዊ መመያን ከምኡውን ከም ጠለብ ዘለዎ መደብ ንመጻኢ ኣብኡ ብርሃን ዓለም ክትኮኑ ይፅውዕ ቅዱስ ኣቦና ነዚ ዝበሉ ብምክንያት መበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ኣብ ዘመሓላለፎ መልእኽቲ ኮይኑ እቲ ዝኽሪን ቤተ ክርስትያንን ሕብረተሰብን ናይ ኣገልግሎት ፍረ ዘሎ መስመር ከነለሊ የኽእለና ቢሎም ሓደ መንበረ ጥበብ ዓሚቕ መንነቱ ማእከል ሞያዊ ስልጠና ጥራይ ወይ ንጥቕሚ ዝሕግዝ ፍልጠት ንምፍራይ ጥራይ ዘይኮነስ ልዕሊ ኩሉ ድማ ብፅኑዕን ንቐፌታውን ኣገባብ ኣብ ምክልኻልን ምዕባልን ሰብኣዊ ክብርን ባህላዊ ቅርስታትን ኣበርክቶ ዝገብር ማሕበረሰብ ስነ ፍልጠት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ሰሪካን ጳጳሳት ልዮም መበል 14 መናብርተ ጥበብ ዝህልዎ ውህድ ቅርፂ ሰብኣውነት ንምድንፋዕ ምዃኑ ኣስተብሂሎም ምኽንያቱ ሓቂና ትምህርቲ ንሰብ

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት ምልክ ቋንቋ ትግሪና ሰላምታና ናቕረባ ናይ ልማዕለት 14 ግንቦት 2026 ዓመተ ምሕረት መደብ ፈኖና ርእሰ ሊቃነ ጳጳሳት ልመበል 14 ልመበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ናብቲ መንበረ ጥበብ ዘመሓላለፎ መልእኽቲ ብምኽንያት ዓረፍቲ ካርዲናል ትሽሪግ ርእሰ ሊቃነ ጳጳሳት ልመበል 14 ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ብዛዕባ መራኸቢ ብዙሓን ዝሓሊ ናይ ቅዱስ መንበር ዕላይ ቤት ፅሕፈት ሓድሽ መደባት ፈነዎ መራኸቢ ብዙሓን ከም ዝወደበ ቅዱስ መንበር ንጉጅለ ልኡካነ መንግስቲ ናብ ሃገረ ቫቲካን ሽልማት ኒሻን ከም ዝሓበት ተፀውዩ ዝነበረ ናይ ጀረ ወካህን ሰበኻ ካፋቻን ናፃ ከም እተለቀ ናይ ሃይቲ ጉባኤ ጳጳሳት ኣቦ መንበር ናይ ሰበኻ ኣንስ ኣቬው ሚራጓነ ጳጳስ ፒየር ኣንድሬ ዱማስ ምስ ዜና ቫቲካን ዘካይዶ ቃለ ማሕትት ርእሰ ብሔር ሕቡራት መንግስታት ኣሜሪካ ትራምፕ ኢራን ንውጥን ሰላም ኣሜሪካ ዝሃበቶ ምላሽ ዘይቅቡል እንክብል ዝሃቦም መግለፂ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናበ ናይ ሎሞ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ኢሎን መበል 14 ንመበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ናብቲ መንበረ ጥበብ ኣብ ዘመሓላለፎ መልእኽቲ ሓቂና መንነታ ኣብ ስብእና ኢየሱስ ክርስቶስ ከም እትረክብ ኣዘኻኺሮም ሓቂ ኣብ ፍቕሪ ድማ ከም መዐቀን ስነ ትምህርትን ጓሳውን መመያ ኮይኑ ከም ዘገልግል ደጊሞም ከም ዘጉልሑ ዜና ቫቲካን ኣፍሊጡ ኣብቲ ብናይ ፍልጠት ምብትታንን ተዛማድነትን ፍልጠት ንመጋበርያነት ብምውራድ ኣብ ዝልለ እዋናዊ ባህላዊ ኩነታት እቲ ሓቂ ብፍቕሪ ዘርእስቶ ዓዲ መልእኽቲ መዐቀን ስነ ትምህርትን ጉስነታዊ መመያን ከምኡ እውን ከም ጠለብ ዘለዎ መደብ ንመጻኢ ኣብኡ ብርሃን ዓለም ክትኮኑ ይፅውዕ ቅዱስ ኣቦና ነዚ ዝበሉ ብምኽንያት መበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ኣብ ዘመሓላለፎ መልእኽቲ ኮይኑ እቲ ዝኽሪን ቤተ ክርስትያንን ሕብረተሰብን ናይ ኣገልግሎት ፍረ ዘሎ መስመር ከነለሊ የኽእለና ቢሎም ሓደ መንበረ ጥበብ ዓሚቕ መንነቱ ማእከል ሞያዊ ስልጠና ጥራይ ወይ ንጥቕሚ ዝሕግዝ ፍልጠት ንምፍራይ ጥራይ ዘይኮነስ ልዕሊ ኩሉ ድማ ብፅኑዕን ንቐፌታውን ኣገባብ ኣብ ምክልኻልን ምዕባልን ሰብኣዊ ክብርን ባህላዊ ቅርስታትን ኣበርክቶ ዝገብር ማሕበረሰብ ስነ ፍልጠት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮም መበል 14 መናብርተ ጥበብ ዝህልዎ ውህድ ቅርፂ ሰብኣውነት ንምድንፋዕ ምዃኑ ኣስተብሂሎም ምኽንያቱ ሓቂና ትምህርቲ ንሰብኣውነት ሰብ ኣብ ምድላይ ናይ መፈፀምታን መወዳእታ እውን ንፅቡቅ ናይቶም ከም ሰብ ኣባል ዝኾኑሉ ሕብረተሰባትን ንምፍጣር ዝዓለመ እዩ ኣብ ውሽጢ እዚ ኣድማስ እዚ ምሁራውን ግብረ ገባውን ኣቕምታት ሓላፍነታዊ ናፅነትን ተወፋይነት ንሓባራዊ ረብሓን ብስኒት ይለምዕ ብፅኑዕ ብግልፂ ክዘራረቡን ብቕንዕና ክዋስኡን ዘሎ ተኸኣልነት ክሓስቡ ዝኽእሉ ሰባት ይፈጥር ሓቂ ብፍቕሪ ምርዳእ ትርጉም ዘለዎ ምዃኑ ብምምልካት እዚ ኣገላልፃ እዚ ብዓይነ እምነት ዝተገብረ ርቱዕ ፅማሬ ተልእኾ ናይቲ መንበረ ጥበብ ምዃኑ ከም ዘብርሁ ዜና ቫቲካን ኣፍሊጡ ቅዱስ ኣቦና ንባሕሊ ክርስትና ሓቂ ኣእሙራዊ ኣተሓሳስባ ወይ ረቂቕ ኣተሓሳስባ ጥራይ ኣይኮነን እንክብሉ ብምዝኽኻር ኣብ ክንድኡስ ሓቂ መንነቱ ኣብቲ ንርእሱ ሓቂ ምዃኑ ዝገልፅን ንሰብ ሙሉእ ብምሉእ ዝገልፅን ዝለዓለ ፀዋዕታዊ ዘርእዮን ኢየሱስ ክርስቶስ እዩ ካብዚ ኣረኣእያ እዚ ብኣእምራዊ ፅንዓትን ስነ ፍልጠታዊ ቅንዕናን እትደሊ ሓቂ ኣብ ፍቕርን ናይ መወዳእታ መዐቀኒኣ እያ እትረክብ ከምዚ ዝኾነሉ ምኽንያት ንሓደ ክርስትያን ሓቂ ምዝራብ ነቲ ሰብ ዝሓንፅን ዝፍውስን ናብ ፍጻሜ ዝመርሕን ናይ ፍቕሪ ተግባር ስለ ዝኾነ እዩ እንክብሉ ኣስተብሂሎም ሓቂ ውልቃውን ርክባውን ኣድማስ ከም ዘለዎ ኣፍልጦ መሃብ ክሳዕ ክንደይ ኣገዳሲ ምዃኑ ኣጉሊሖም ከምዚ ዝኣመሰለ ኣፍልጦ ንፍልጠት መዕብለልን መነፀልን መጋበርያውነትን ጥራይ ንኸይከውን ይዕቅቦ ኣብ ክንድኡስ ንፍትሕን ክብርን ንነፍስ ወከፍ ሰብ ብፍ ብፍላይ ከዓ ነቶም ኣዝዮም ተነቀፍቲ ሰባት ናብ ምግልጋል ከም ዝመርሖ ኣትሪሮም ከም ዘዘኻኸሩ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሓቂ ብፍቕሪ ፍልጠትን ህወትን ኣእምሮን ስነ ምግባርን እምነትን ምኽንያትን ስነ ትምህርታዊ ብልፅነትን ዜግነታዊ ሓላፍነትን ንምውኽኻድ ዝፅዕር ፀዋዕታ ናይ ስነ ትምህርታዊ ማሕበረሰብ ይገልጽ። ምርምር ምምሓር ሞያዊ ህንፀትን ከም ኣገልግሎት እምበር ፍጻሜኡ ርእሰ ተወካስነት ኣይኮነን ፍልጠት ኩሉ ግዜ ኣብ ኣገልግሎት እቲ ሰብ ዝርከበሉ ዝያዳ ሰብኣዊ ፍትሓውን ስግረ ባሕርያውን ክፉት ሕብረተሰብን ምህናት ዝዓቀነ ምዃኑ ኣስሚሮም ሓቂ ብፍቕሪ ንሞያኦም ክመርሕ ብምትብባዕ ከምኡውን ህንፀታውን ሓበራዊ ንጥፈታትን መንበረ ጥበብ ንመላድነት ቅድስቲ ድንግል ማርያም መንበረ ጥበብ ኣማዕቂቦም መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ሰሉስ ኣብ መበል 79 ዓመት ዕድሚኦም ንዝዓረፉ ካርዲናል ፖል ኤል ቲሸሪግ ምኽንያት ብምግባር እቲኒ ቤተ ክርስቲያን ዘፍቀር ኣገልጋሊ ወንጌል ብምባል ናይ ሓዘን መልእኽቲ ሰዲዶም። ብፁእ ካርዲናል ቲሸሪግ ኣብ ዝተፈላለየ ሃገራት ከም ሃዋርያዊ ልኡኽ ናይ ቅድስቲ መንበር ኮይኖም ዘገልገሉ ጸኒሖም ድማ ኣብ ሓያለ ላዕለዎት ኣብያተ ጽሕፈት ቅድስቲ መንበር ከም ኣባል ኮይኖም ዘገልገሉ እዮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብምኽንያት ዕረፍቲ ስዊዘርላንዳዊ ካርዲናል ፖል ኤሚል ቲሸሪግ ዓሚቕ ሓዘኖም ገሊጾም። እቶም ኣብ ኢጣልያን ሪፓብሊክ ሳን ሬሞን ሃዋርያዊ ልኡኽ ናይ ቅድስቲ መንበር ዝነበሩ ብፁእ ካርዲናል ቲሸሪግ ትማሊ ሰሉስ ዕለት 12 ግንቦት ኣብ መበል 79 ዓመቶም ዓሪፎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብ ስድራ ቤት ካርዲናል ቲሸሪግን ናብ ሰበኻ ስዮንን ብቴሌግራም ኣብ ዝለኣኽዎ መልእኽቲ ነቶም ኣብ ዝተፈላለየ ሃገራት ከም ተወካሊ ርእሰ ሊቃነ ጳጳሳት ኮይኖም ዘገልገሉን ድሒሩ ድማ ኣብ ሓያሉ ላዕለዋት ኣብያተ ጽሕፈት ቅድስቲ መንበር ከም ኣባል ኮይኖም ንዘገልገሉ ብፁእ ካርዲናል ቲሸሪግ ነቲ ብተኣማንነት ንዘገልገልዎን ንቤተ ክርስቲያን ዝገበርዎ ኣበርክቶን ብምስጋና ዘኪሮም። ቅዱስ ኣቦና ቀጺሎም ብፁእ ካርዲናል ቲሸሪግ ኣብ ኩሉ ኣገልግሎቶም ብልክሲ ከም ዝዓየዩን ንቤተ ክርስቲያንን ንተካይ ቅዱስ ጴጥሮስን ንዝነበሮም ፍቕሪ ከም ዝመስከሩን ገሊጾም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንነፍሲ ኣገልጋሉ ወንጌል ናብቲ ዕራርቦ ፀሓይ ዘይፈልጥ ብርሃን ምእንቲ ክቕበላ ናብ እግዚኣብሔር ኣወፊዮም። ኣማልድነት ኖና ቅድስ ድንግል ማርያም ብምምናይ ድማ ናብ ኩሎም እቶም በዛሃንደ በታዊ ዕረፍቲ ብፁእ ካርዲናል ቲሸሪግ ንዝተጐድኡ ሃዋርያዊ ቡራኬኦም ብምሃብ መልእኽቶም ዛዚሞም። ብፁእ ካርዲናል ፖል ኤሚል ቴሸሪግ ብዕለት 3 ለካቲት 1947 ኣብ ውትረምስ ሃገረ ስዊዘርላንድ ተወሊዶም። ብ1974 ማዕረገ ክህነት ተቐቢሎም ጸኒሖም ድማ ካብ ጳጳሳዊ መንበረ ጥበብ ግሪጎርያና ብሕጊ ቆኖና ናይ ዶክተረይት ማዕርግ ረኸቡ። ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ብ1978 ኣብ ዲፕሎማስያዊ ኣገልግሎት ቅድስቲ መንበር ከም ጸሓፊ ሃዋርያዊ ልኡኽ ቅድስቲ መንበር መዘዝዎም። ኣብ ኡጋንዳ፣ ደቡብ ኮርያ፣ ሞንጎልያ ከምኡውን ባንግላደሽ ድማ ኣገልጊሎም። ብ1996 ሊቀ ጳጳሳት ቮሊ ኮይኖም ተሾሙ። ኣብ ብሩንዲ ኸኣ ከም ሃዋርያዊ ልኡኽ ናይ ቅድስቲ መንበር ኮይኖም ተመደቡ። ኣብቲ እዋን ዋና ጸሓፊ ሃገረ ቫቲካን ብዝነበሩ ካርዲናል ኣንጀሎ ሶዳኖ ኣብ ዝተመርሐ መስዋዕተ ቅዳሴ ድማ ብዕለት 27 ሰነ ሲመተ ጵጵስና ተቐቢኦም። ድሕሪኡ ኣብ ትሪንዳድ፣ ቶባጎ፣ ዶሚኒካን ሪፓብሊክ፣ ጃማይካ፣ ግሬናዳ፣ ጉያና፣ ሰይንት ሉዊችያ፣ ሰይንት ቪንሰንት ግሬናዲነስ ከምኡውን ኣብ ዓመተ 2000 ኣብ ባሃማንስ ከም ሃዋርያዊ ልኡኽ ቅድስቲ መንበር ኮይኖም ኣገልጊሎም። ካብ 2001 ኣትሒዞም ድማ ኣብ ባርባዶስን ኣብ ኣንቲግዋን ባርቡዳን ኣብ ኔቪሲንን ኣገልጊሎም። ብ2004 ኣብ ደቡብ ኮርያን ሞንጎልያን ብድሕሪኡ ድማ ኣብ ሃገራት እስካንዲኔቪያ ከምኡውን ኣብ ኣርጀንቲና ኣገልጊሎም። ኣብ መወዳእታ ድማ ክሳዕ 2024 ኣብ ኢጣልያን ሳን ማሪኖን ከም ሃዋርያዊ ልኡኽ ናይ ቅድስቲ መንበር ኮይኖም ኣገልጊሎም። ኣብዚ መዝነት እዚ ኸኣ ከም ናይ መጀመርያ ኢጣልያዊ ዘይኮኑ ወኪል ቅድስቲ መንበር ኮይኖም ኣገልጊሎም። ብዕለት 30 መስከረም 2023 ኣብ ዝነበረ ጉባኤ ካርዲናላት ድማ ብርእሰ ሊቃነ ጳጳሳት ፍራንቸስኮስ ካርዲናል ተሰይሞም።
2: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ናይ ቅድስቲ መንበር ብዛዕባ ጉዳያት መራኸቢ ብዙሓን ዝሓልል ዓለዋይ ቤት ጽሕፈት ምስ ሰልፊ ስትሪት ዝተሰሚየ ዲጂታላዊ መድረኽ ብምትሕብባር ወግዓዊ ስእልታትን ትሕዝቶታት መራኸቢ ብዙሓንን ኣብ መላእ ሮማን ሚላኖ ናብ ዝርከብ ዓበይቲ ዲጂታላዊ መርበባት ፈነወ ክጅምር ተሰናድዩ ኣሎ። እቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር በቲ ብኢጣልያዊ ዲጂታል ፕላትፎርም ሰልፊ ስትሪት ተባሂሉ ዝፍለጥ መስመር ዝምራሕ ናይ ዲጂታላዊ ሓበሬታ መርበብ ኣቢሉ ምስ ቅድስቲ መንበር ዝተተሓሓዘ ወግዓዊ ትሕዝቶ ንምዝርጋሕ ሓድሽ ተበግሶታት ኣፋሊጡ። ካብ ዕለት 17 ግንቦት ጀሚሩ እዚ ውጥን እዚ ኣብ ከተማታት ሮማን ሚላኖ ናብ ዝርከብ ኣዝዩ ብዙሕ ተዓዘብቲ ዘለዎ ኣብ ህዝባዊ ቦታታት ዝርከብ ስክሪናት መዓልታዊ ስእልታትን ቪድዮታትን ፍሉይ ፈነወታትን ከቕርብ ወሲኑ ኣሎ። እዚ ተበግሶ እዚ ድምፅን ንጥፈታትን ቅድስቲ መንበር ብዘመናዊ ዓይነት ዲጂታላዊ መራኸቢታት ኣቢሉ ናብ ዝሰፍሐ ሰማዕቲ ንምብፃሕ ዝዓለመ መደብ እዩ። ኣብ ዝመጽእ ኣዋርሕ እዚ ውጥን በብቕሩብ ናብ ካልኦት ከተማታት ሃገረ ኢጣልያ ተወሳኺ ስክሪናት ከስፍሕ ትፅቢት ይግበረሉ ኣሎ። እዚ ድማ ንሓበሬታዊ ትሕዝቶ ቅድስቲ መንበር ካብቲ ልሙድ መስመራት መራኸቢ ብዙሓን ንላዕሊ ዝሰፍሐ ትፅቢት ይግበረሉ። እዚ ምትሕብባር እዚ ኣብቲ ኣብ 2025 ኣብ ዘመነ በዓለ ልደት እተለዓለ ስእልታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ በዓለ ልደት እተቓልሐ መልእኽትታትን ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝርከብ ገዘፍቲ ኤሌክትሮኒካዊ ስክሪናትን ምስ ተዘርግሐ ኣቐዲሙ ብግሉፅ መንገዲ ኣብ ዝረአ ናይ መራኸቢ ብዙሓን ወፈራ መሰረት ብምግባር እተወደበ እዩ። ንኽልተ ዓመታት ዝኣክል ኣገልግሎታት ድሕሪ ምክትታል ቅድስቲ መንበር ነቶም ከም ልኡካነ መንግስታት ኮይኖም ከገልግሉ ዝጸንሑ ጉጅላ ኣምባሳደራት ሓደ ካብቲ ኣብ ሃገረ ቫቲካን ዝለዓለ ዲፕሎማስያዊ ሽልማት ተባሂሉ ዝፍለጥ ናይ ክብሪ ኒሻን ሸሊማ። ዝሓለፈ ሰሉስ ዕለት 12 ግንቦት ኣብ ሃገረ ቫቲካን ነቶም ብውሕዱ ንኽልተ ዓመታት ከገልግሉ ድሕሪ ምጽናሕ ተልኽኦም ዝዛዘሙ ኣብ ቅድስቲ መንበር ኣፍልጦ ዝረኸቡ ጉጅላ ኣምባሳደራት ነቲ ልሙድ ናይ ክብሪ ኒሻን ሸሊሞም። ኣብቲ ብምኽንያት ዕለተ ዝኽሪ ምርጫ ርእሰ ሊቃነ ጳጳሳት ዝተኻየደ ስነ ስርዓት ብፁእ ሊቀ ጳጳሳት ፓውሎ ሩዴሊ ትኩእ ዋና ጸሓፊ ውሽጣዊ ጉዳያት ቅድስቲ መንበር ኣብ ሃዋርያዊ ህንፃ ቅድስቲ መንበር ን13 ዲፕሎማስያውያን ኣካላት ሓደ ምልክትን ወግዓዊ ብራናታትን ኣወፈይሎም። እቶም ልኡካነ መንግስታት ድማ ናይ ፈረሰይናታት ወይ ዳም ግራንድ ተባሂሉ ዝፍለጥ መስቀል ናይ ርእሰ ሊቃነ ጳጳሳት ፒዮስ ታሽዓይ ማዕርግ ተዋህቦም። እዚ ድማ ሓደ ካብቲ ቅድስቲ መንበር ኣብ ዲፕሎማስያዊ ኣገልግሎት ኣፍልጦን ክብርን እትህቦም ኣካላት እተወፍዮ ዝለዓለ ደረጃ ዘለዎ ናይ ኒሻን ሽልማት እዩ። ኣብ ሃገረ ናይጀርያ ዝርከብ ካቶሊካዊ ሰበኻ ካፋንቻን እቶም ብዕለ 7 ለካቲት 2026 ካብቲ ኣብ ግዝኣት ካዱና ዝርከብ ቁምስና ተጨውዮም እተወስዱ ክቡር ኣባ ናትናኤል ኣስዋይ ከም እተፈትሑ ኣፍሊጡ። ብዕለት 12 ግንቦት ዝወፀ መግለጺ ከም ዘመልክቶ ካቶሊካዊ ካህን ክቡር ኣባ ናትናኤል ኣስዋየ ንሰለስተ ኣዋርሒ ዝኣክል ኣብ ጭውያ ድሕሪ ምጽናሕ ብድሓን ናብ ቤቶም ስለ እተመልሱ ንኣምላኽ ዓሚቕ ምስጋና ንቕርብ ክብል የመላኽት። ክቡር ኣባ ናትናኤል ኣብዚ እዋን እዚ ኣብ ድሓን ዝኾነ ኩነታት ከም ዘለውን ኣድላይ ሕክምናዊ ክንክን ከም ዝረኸቡን ከነበስረኩምን ከለና ዓብዪ ሓጐስ ይስምዓና ይብል እቲ መግለጺ። ኩነታቶም ጽኑዕ እኳ እንተነበረ ሕጂ ግና ኣብ ጽቡቕ መንፈስ ኣለዉ። ስለቲ ጸሎትኩምን ደገፍኩምን ድማ ነመስግን። ኣብ ካርኩ ኣውራጃ ካውራ ግዝኣት ካዱና ኣብ እትርከብ ቁምስና ደብረ ቅድስቲ ስላሴ ክቡር ኣባ ናትናኤል ብዕለት 7 ለካቲት ኣብ ኣጋወጋሕታ ዕጥቃዊ መጥቃዕቲ ብዝፈጸሙ ሰባት ነቲ ቤተ ክርስቲያን ድሕሪ ምውራሮም እዮም ተጨውዮም ዝተወስዱ። ኣብቲ ግዜ እቲ ጸብጻባት ከም ዝሕብሮ በቲ መጥቃዕቲ ኣስታት 10 ምእመናን ተጨውዮም ከም እተወስዱን እንተወሓደ 3 ሰባት ድማ ከም እተቐትሉን እዩ ዝሕበር ዘሎ። እቲ ሰበኻ ከም ዘመልከቶ ነቲ ድሕሪ እቲ ጭውያ ዝነበረ ኣዋርሕ ብምዝካር ነቶም ምእመናን እዞም ካህን ሓራም እንትኽወፁ ክጽልዩ ብቐጻሊ ከም ዝተማሕጸንዎም ገለጸ። ኣብ መወዳእታ ወርሒ መያዝያ ኣብ ዓመታዊ መንፈሳውነት ቅድስት ድንግል ማርያምን ካልእ መደባ ጸሎትን ብፍላይ ከኣ ኣብ መስዋዕቲ ቅዳሴ ነዛ ወርሒ ግንቦት ንኣምላኽ ኣወፊናያ ነበርና ይብል። እቲ መግለጺ ወሲኹ ድማ ነቶም ስሙ ዝጸሩን ዝጸውዑን ዘይሓድጎም ኣምላኽ ጸሎትና ሰሚዑ ንኽቡር ኣባ ናትናኤል ብድሓን ክምለሱ ፈቒድልና ኣሎ ድማ ይብል። ብፁእ ኣቡነ ጁልየስ የኩምቡ ኩንዲ ምስ ካህናትን ምእመናንን ሰበኻ ካፋንቻን ብምትሕብባር ንዅሎም እቶም ኣብቲ ጽንኩር እዋን ንቤተ ክርስቲያን ዝደገፉ ብፍላይ ከኣ ነቶም ንስድራ ቤት እዞም ካህን ዝተኸናኸኑን ዘጸናንዑን ብጸሎትን ብሓድነትን ንማሕበረሰብ ዘሰነይዎም ሰባት ምስጋናኦም ገሊጾም። بزملسي زرخبت صلوتنا كن حقوسن كلنا اب امنت صنوعات نخون كم تحانت صدرا بيت حدنتي حلونا نحاد حدنا دمان الدقاقف بمبال بصورنتهم نتهم مؤمنان نحاد حدوم نقوحاتن روحروحاتن كخونو التبابعوهم بمسرت كالا قلقلوت زينا في دس زوات امقلسي كم زملكتو بزعبا متعايتهم مسكبو رباناتنا ايل التجعويو عصر تمؤمنان زقلس حبريتا قنا اي ترخبن زلو زينا يزوم كهنات عموصا زتسمع اللقوان اب حيالو كفالات نيجيريا بزعبا جويا كهنات توساخ زي من رققان بغدس علي اب زسمع اللو زر لقوانيو شاقلوت اب زخبد اللقوان دمايو زتسمع فيدس كم زحبرو انت واحدة كلتا كاتوليكاويان كهنات قنا اب جويا كم زلوون بعلت عصر تخلتا تكمتي كلتا شحن عشران كلتا نتجويو كبور ابا جوسيف ايقويقو كاب سبخة أقلري أب قزاتا نامبران كموون بعلت كلتة تحساس كلتة شهن عسران حموشتان التجويو كبور أبا إيمانويل إزيما كاب سبخة زاريا قزات كادونا زخون حبريتا كم زيلن يملاخت أب نيجيريا تركب كاتوليكاويت بيتا خريستيان بعمز إن قمنا ومدقعتن تتنكفو محبر سبا هيوات دك سبات نمعك أبن سلام نمملاسن صنوع نايز أتتاسو قمتتاتن حدش سعرتاتن كقبر بتدقاقامي ساوعيد كتقرب تركب الله سينودوس أرثوذكساويت بيتا خريستيان جورجيا نميتروبوليس أويلك أبا باسات شيو سالساي ناي سبغاتات سناكين تشكروتسكون حدش كاتوليكوس باترياارك ناي ملا جورجيا كونو مريزو بعلت عصر تشوعات تمقابيت إليا داقماي كابد خامز عالم كابز عرفو كل التورحي أبزي ملقيزي سينودوس أرثوذكساويت بيتا خريستيان جورجيا زحالف سنوي بعلت عصر تحادة قنبوت نميتروبوليس أوليك أبا باسات شيو سالساي ناي سبخاتات سيناكين تشكروتسكون حدش كاتوليكوس باترياارك ناي ملا جورجيا كونو مريز ويركبالو كدما حمسان شوعاتن عمتات أبكتما تيبليس التولدو إليز بار تيموراز مجيري ننوح عوان أمن برا باترياارك زغل قلو يوم شيو سالساي زبلسن بموساد دما كاتسيلوم ناي سبخاتات متسكيتا تبليسن لك أبا باساتن متروبوليتان من برا أبكايازن بيشبينتان كوينوم معارق تقبلو أبرس ختما جورجيا أبزر كب كاتيدرال دبرك دس سلاسي تبليس اتخايد قباية سينودوس كاملا جورجيا زمسو شحن كلتاميتن لوخات تأكيبوم نبرو اتو قباية سينودوس تمال سولوس نغو أب كاتيدرال سفيتيس كوفلي دمايو تخايدو لدحرتيت انتاون بروهن منفساو الرشا بيتا خريستيان جورجيا بمسكرنتن تأماننتن بزوحات قدسان تقليس الله بمبال هي انتناي تبزعبا قدايات كريستيانا وحادنت زحالي العلواي بيت صحفت قدس منبر بزو كاردينال كورتخوخ ناي مسقانا ملختي أم حلالفو أقل قلوتكم نتناي لبي اركنت مأسر نمدل دالن أمانغو أبيات خريستيانا زيادة حوونتاو زرب نخهلو يحق زنا دمابلو أقل قلوتكم نتيبو هبات منفس قدوس نخلوم أمنتي يسوس كريستوس ولاون ملوء بملوء اقوى انت زي نبرة بحق إحاد النت زحدر ما أسر فقرن متحب بارن كم زدلدل رقص عنياي بزخم زدما تأزاز قويتا كمتي أنا زفكر كرخوم نحاد حدكم تفاقرو زبل تأزاز بزيادة منتي كقلس إيو بصو كاردينال كوخ مسلوخات قدست منبر كوينوم ابتي بعلت عشران كلتن مقابيت ابتي بليس اتخايد سرعات قبري بصو قدوس باترياارك إليال داقماي مسيكو مناوي باترياارك بيرتوليموس قداماون تساتيفوم مجيري اب منغوت تفلالي زكايد ومصنعتتات كاب منغستاوي كونسرفاتوري ناي تشيلو ديبلوما زرخبون بشحنت شعات تميتن تيسعان سلستن عمت مهرت شيو بزبل سيامي أب درجة من كسنة زده يبون يوم سأنيحوم دماء معارقة ديكونا أب شحنت شعات تميتن تيسعان شدشتن عامة مهرت كاة معارقة كهنات تقبلو سنة ملكوتاو تمهرتهم أب موسكو دحرم الززام أب تيبليس كم أب منيت سأنيحوم دماء كم باباس لك باباسات كمون متروبوليتان كوينوم أقل قلو شيو سالساي كقدم ممراتهم نوح كيس أنحو أب زقرب ومدره تاوترون هاجر حدنت التهب حيلي تتاباقيت ناي حق امنت مقلسي قوانقوا جورجيان بهلتاتون كمون تاريخاو تذكرو زعقبت أرثوذكساويت بيتا خريستيان جورجيا بزمن قد زي كتكتس ليا بلو رسالیکان با پسات لیون مبل عصر تربعته عبت بعلت عصر تشمون تمقابیت دهر عرفتی بطوو قدوس پاتریارک ایلیا داگمای نابلیک با پسات شیوز لاخو و ملختی گویتان ارتودکساویت بیت خرستیان جورجیا بطینت تومز حلفو پاتریارک زنق آقحو و نایگو سنت لکسی منتی کمرحا برهانن مستو علن برتعین که با کمز صلیو صحیفا منبارومون ززکاریو
0: زي زينا فاتيكان ايو اب مانغو عمت قد جلتات سفيح دخنتن ترعيزو يفلتت كالعون بولتيكاون كلولاون اي حايتكو باي باباسات ابو ممبر ناي سبغا انس افيو ماراغو عاني باباس بيير اندري دوماس مزينا فاتيكان بزكاروك عالم محتت محبر سب عالم نتز ساقز الله هزب حاجر كاريبيان كحقزت اويت يقربو بخلو سبز ترسعت حايتي تسفاع ابتلوت كم زخونة ناي حايتي غوباي باباسات ابو ممبر ناي سبقا انسفيو مراغواني باباس بيير اندري دوماس مزيانا فاتيكان بزكاروك عالم محتد قليتهم بزحق زينا يتعلوت داقف كم زادلي اسميرهم هزبنا والا حادة زقدسلو السبزيبلو نعمتات ابي كبير سقاي ايو زلو بزمغنات زخاها عالم بزعلوت ابيلا مسحايتي

ጭቡጥ ሓድነት ብምግባር ክትሕግዛ ፀውዒት ኣቕሪቦም ውልቀ ሰባት ቁምስናታት ትካላት ኣባይቲ ስድራን ኣባላት ሰብፊ ህወትን ማሕበረሰባትን ኣብ ዓለም ለኻዊ መዓልቲ ጸሎት ንሓይቲ ክእከቡ ምርኣይ ኣዝዩ ባህ ዘብል እዩ እንክብሉ ምስጋናኦም የቕርቡ። እታ ኣብቲ ከባቢ እትርከብ ቤተ ክርስትያን ንኣያሎ ዓመታት ናብ ኣህጉሮም ማሕበረሰብ ፀውዒት ከተቐርብ ጸኒሐ እኳ እንተነበረት ምላሽ ግን ኣይረኸበትን። እቲ በብመዓልቱ ብዓሰርተታት ዝቝፀሩ ሰባት ዝቐትል ዓመፅ ናይ ገበን ጉጅለታት ክቱር ድኽነት ከምኡውን ዘይፍትሓውነትን ዘይማዕርነትን ዘምፅእ ዕዱር ፖለቲካዊ ዘይምርግጋእ ነቲ ኣብ ካልእ ቦታታት ዘተኩራ ኣህጉራውያን መንግስታት ቀዳምነት ክህባ ኣይከኣላን ቢሎም ኣብ ውሽጢ ስድራ ቤት ኣሕዛብ እቲ ዝበርትዐ ሓዉ ነቲ ዝደኸመ ዝቆሰለነ ሓዉ ክርስዖ ከም ዘይክእል ኣኣምን እዩ። ኣህጉራዊ ማሕበረሰብ ነቲ ኣብ ሃይቲ ዝካየድ ዘሎ ነገራት ክቃወም ኣለዎ። ሃገረይ ካብታ ኣብ ዓለም እትርከብ ሓያል ተባሂላ ዝንገረላ ሕቡራት መንግስታት ኣሜሪካ ናይ ሓደ ሰዓት ርሕቐት እዩ ዘለዋ። እንተኾነ ግን ንሕና ኣብ ጥቃ ክንሳ ሳቕን ኮለና ንውግእ ማዕለያ ዘይብሉ ገንዘብ እያ እትሰልዕ። ሃይቲ ደጋዊ ድጋፍ ዘይኮነ ጭቡጥ ሕውነት እያ እትሓትት ዘላ እንክብሉ የጉልሑ። መራሕቲ ዓለም ንዓመታት ዝቐፀለ ስቓይ ህዝቢ ሃይቲ ኣፀቢቖም ይፈልጥዎ እዮም። ዓመፅ ሕጡቓት ጉጅለታት ፍርሕን ሞትን ዕንወትን ይቕፅል ኣሎ። መብዛሕትኡ ርእሰ ከተማ ፖርት ኦ ፕሪንስ ኣብ ትሕቲ ምቁፅፃር ዝተፈላለዩ ዕጡቓት ጉጅለታት እያ ዘላ። ብኣሽሓት ዝቕፅሮ ኣባይቲ ስድራ ካብ ኣባይቶም ካሃድሙ ይግደዱ፣ ኣባይቶም ብሓዊ ይቃፅል ወይዓን ነው። ህፃናትን መንእሰያትን ኣደዳ ዓመፅ ኮይኖም ኣብ ቀዋሚ ሃዋኹ ዘይውሕስነት ይነብሩ ኣለው እንክብሉ ይገልፁ። ሰብኣዊ ቅልውላው ኣሎ። ልዕሊ 5 ሚልዮን ሰባት ብጥሜት ኣብ ሓደጋ ሞተ ከም ዝርከቡን መብዛሕትኡ ህዝቢ መሰረታዊ ኣገልግሎት ክንክነ ጥዕና ዝረኽበሉ ዳርጋ የሎን። ምክንያቱ ገለ ኣባይቲ ሕክምና ኣብ ትሕቲ ቁፅፅር ዕጡቓት ጉጅለታት ስለዝወደቃ ቢሎም ብዙሓት ኣብያተ ትምህርቲ ተዓፅየን ብዓሸሓት ዝቁፅር ተምሃሮ መሰለ ትምህርቲ ተነፊግዎም ኣብ ከቢድ ስቓይ ይርከቡ ኣለው። እቲ ፖለቲካውን ተቋማውን ሸነኽ እውን ኣብ ተራእዩ ዘይፈለጥ ቅልውላው ወዲቑ ይርከብ። መንግስታዊ ትካላት ኣብ ከቢድ ቅልውላው እየን ዝርከባ። ኣብኡ ድማ ሰፊዕ ዘይምትእምማን ዓሚቕ ብልሽውናን ዘይምርግጋእን እዩ ዘሎ። ሃይቲ ኣብ ጎድን ዓለም ሕልና ኩሉ ሰብ ክትንክፍ ዝግብኣ ቁስሊ እያ ይብሉ። ከምዚ ዓይነት ስክፍታ ከም ንቡር ክውሰድ የብሉን ቢሎም ቅድስቲ መንበር ንእትፈትዎ ህዝቢ ሃይቲ ብዘይ ምቁራፅ እተቕርቦ ደገፍን ፀውዒት ሰላምን ኣመስጊኖም ቅድሚ ሒደት መዓልታት ርሰሊካነ ጳጳሳት ልዮን መበል 14 ናይ ቅድስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ምስልኦክ መንግስቲ ሃይቲ ዘካይድዎ ርክብ ንዓና ናብ ሰላም ዝወስድ ጭቡጥ ፃዕሪ ዝውክል እዩ። ንመጀመርያ ግዜ ንናፅነት ሃገር ሃይቲ ኣፍልጦ ዝሃበት ሃገር ቫቲካን እያ እንክብሉ የዘኻኽሩ። ኣብ መንጎ መንግስትን ዕጡቓት ጉጅለታትን ሰላም ንምሽምጋል ንዝገብሮ ፃዕሪ ዝቃወሙ ጉጅለታት ካብ ዘውረድሎም መጥቃዕቲ ድሕሪ ምድሓኖም ኣብዚ እዋን እዚ ኣብ ሕቡራት መንግስታት ኣሜሪካ ኣብ ፍሎሪዳ ኣብ ሕክምና ዝርከቡ ዘለዉ ናይ ሰበኻ ኣንስኣ ቬው ማራጓዋነ ጳጳስ ሓደ መዓልቲ ርሰሊካነ ጳጳሳት ንሃይቲ ክበፅሑ ምርኣይ ዝብል ዓብዪ ምንዮቶም ገሊፆም ህላወኦም ዓሚቕ ሰላም ከምፅእ ከም ዝኽእል ርግፅና እየ እንክብሉ ዘካይዶ ቃለም ማሕ ትት ዛዚሞም። እቲ ኣብ ዩክሬይን ዝካየድ ዘሎ ኩናት ደው ንምባል ዝግበር ስነመላዊ ክልኣዊ ፃዕርታት እንተዋሓደ ብመሰረት መንግስቲ ሕቡራት መንግስታት ኣሜሪካ ኣብ ነጥበ መቐይሮ ዝበፅሐ ይመስል። ዕለት 12 ግንቦት ርእሰ ብሄር ዶናልድ ትራምፕ ምዝዛም እቲ ግጭት ኣዝዩ ቀረባ ክኸውን ከም ዝኽእል ኣብ ዝሃበዎ ጋዜጣዊ መግለፂ ከም ዘመልከተ ዜና ቫቲካን ይሕብር። ድሕሪ እቲ ትራምፕ ኣብ ዩክሬይን ዝካየድ ዘሎ ኩናት ኣብ ቀረባ እዋን ክዛዘም ዝኽእል ምዃኑ ዕለት 12 ግንቦትን ጋዜጠናታት ዝሃቦ መግለፂ ክሬምሊን ብዛዕባ መሰረታዊ ስጉምትታት እንክሕብር፣ መንግስቲ ኪየቭ ግን ዝኾነ ይኹን ዘረጋግፅ ኮነ ዝኽሕድ መግለፂ ከይሃበ ነቲ ኣብ ቀረባ መዓልትታት እተኣወጀ እሱራት ናይ ምልውዋጥ ስምምዕ ምድንጓዩ ይኹንን። እቲ መግለፅታት ብኸፊል ብውሃበ ቃል ክሬምሊን ፔስኮቭ ዝያዳ ብጥንቁቕ ኣቕዋም ዝተረጋገፀ ኮይኑ ብመሰረቱ እቲ ግጭት ንምፍታሕ ብዙሕ ስጉምትታት ከም እተወስደን ግን ንፁር ዕለታትን ሸቶታትን ዘተ ንምልላይ ገና ብዙሕ ክስራሕ ከም ዘለዎ የፍልጥ። መንግስቲ ኪየቭ ብዛዕባ ነቲ ትራምፕ ዝሃቦ መግለፂ ዘረጋግፅ ኮነ ዝኽሕድ መግለፂ ከይሃበ ዘለንስኪ ምስ 20 ሃገራት ሰብ ኣልቦ ነፈርቲ ንምዕዳግ ስምምዕ ኣብ ምፍፃም ንምብፃሕ ይፅዕር

ከም ዘሎ እንክንገር ገለ ናይ መንግስቲ ኣባላቱ ብብላዕን ምግባር ብልሽውናን ገበናት ከም ዝጥርጠሩን ኣብዚ ኩነታት እዚ ኤውሮፓ ንዩክሬን ዘለዋ ሙሉእ ደገፍ ተረጋገጽ። እዚ ከምዚ ኢሉ እንከሎ ኣብዝ ሓለፉ 24 ሰዓታት ሩስያ ብዝፈነወቶ መጥቃዕቲ ኣብ ዞባ ፕሮፔትሮቭስኪ 8 ሰባት ከም ዝሞቱን 11 ድማ ከም ዝቆሰሉን ሓይልታት ምክልኻል ኣየር ዩክሬይን ኣብ ሓደ ለይቲ ካፕተን ሩስያ ዘወንጨፈተን 139 ሰባልቦ ነፈርቲ ነተን 111 ከም ዘፍሸለት ክንገር እንከሎ ሰራዊት ሩስያ ዕለት 12 ግንቦት ምሸት 286 ሰባልቦ ነፈርቲ ዩክሬይን ከም ዝዓገተን ከም ዘዕነወን እውን ይሕብር። ኣብዚ መንፅር እዚ ምንጭታት ዩክራይን ሩስያ ነቲ ኣብዝሓለፈ መዓልትታት ብትራምፕ ዝተኣወጀ ሽሕ ንሽሕ ዝብል ምልዋጥ ሱራት ተደናጉዮ ኣላ ዝብል ክስታት የቐረቦ ምህላው ዜና ቫቲካን ይሕብር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብምንባብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس